የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎሄርትስ ወይም በ31.5 ሜትር ባንድ በ15570 ኪሎሄርትስ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 29 2019 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የአርብ የመስከረም 29 2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮስ ሰዎች እጅግ በተዳከሙበት ወቅት ምን አይነት ቤተ ክርስቲያን ይፈልጋሉ ብለን ልንጠይቅ ይገባል ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ወጣቶች በጋብቻ ዙሪያ ላላቸው አመለካከት እንደ ፍኖተ ካርታ ሆኖ የሚያገለግል መጽሐፍ መታተሙ መነገሩን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችን ሆነው መብራቱ ለጊዮርጊስ ከባልደረባይ ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

0: ርዕሰ ሊቃነ ጳጳሳት ሊዮ ሰዎች እጅግ በተዳከሙበት ወቅት ምን አይነት ቤተ ክርስቲያን ይፈልጋሉ ብለን ልንጠይቅ ይገባል ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በላቲን ቋንቋ አሞሪስ ላይቲሲያ በአማርኛው ፍቅር በቤተሰብ ውስጥ በሚል ርዕስ በ2000 ዓመተ ምህረት ለጳጳሳት ለካህናትና ለዲያቆናት እንዲሁም ለመነኮሳት ለክርስቲያን ባለትዳሮችና ለምእመናን በሙሉ ይፋ ያደረጉት የድኅረ ሲኖዶስ ሐዋርያዊ ምክረ ሐሳብ ሲሆን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህ በላቲን ቋንቋ አሞሪስ ላይቲሲያ በአማርኛው የፍቅር ሐሴት የተሰኘው የድኅረ ሲኖዶስ ማኅበራዊ ምክረ ሐሳብ ይፋ የሆነበትን 10ኛ ዓመት አስመልክተው በመስከረም 27 2019 ዓ ም በቫቲካን በሚገኘው በጳውሎስ 6ኛ የስብሰባ አዳራሽ ውስጥ እየተካሄደ በሚገኘው ስብሰባ ይህንን የቀድሞ የርዕሰ ሊቃነ ጳጳሳት ፍራንቺስኮን ሐዋርያዊ ምክረ ሐሳብ አስመልክተው ባደረጉት ንግግር ሐዋርያዊ መልእክቱ ይፋ ከሆነበት ጊዜ አንስቶ ባሉት 10 ዓመታት ውስጥ በአጥቢያ አብያተ ክርስቲያናት የታዩትን ክስተቶችና ተሞክሮች እንዲያካፍሉ ከመላው ዓለም የተውጣጡ ጳጳሳትን ያበረታታሉ። እንዲሁም ዛሬ ቤተሰቦች የሚያጋጥሟቸውን ጥያቄዎችና ተግዳሮቶች በድፍረት እንዲጋፈጡ አሳስበዋል። የርዕሰ ሊቃነ ጳጳሳት ፍራንቺስኮስ በቤተሰብ ውስጥ ሊኖር ስለሚገባው ፍቅር በሚገልጸው በላቲን ቋንቋ አሞሪስ ላይቲሲያ በአማርኛው የፍቅር ሐሴት የተሰኘው ሐዋርያዊ ማሳሰቢያ ከታተመ ከ10 ዓመታት በኋላ ቤተ ክርስቲያኒቱ ዛሬ በሚያጋጥሟቸው ችግሮችና ደካማ ጉድለቶች ቤተሰቦችን ለማጀብ ቃሏን እንድታድስ ከዚህ ሰነድ የተገኘውን ፍሬ ሐሳብ ለማካፈል ጊዜው አሁን ነው ሲሉ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ ጥቅምት 27 2019 መተምረት መናገራቸው ተገልጿል። ካቢያተ ክርስቲያናቹ በመትመጡበት ጊዜ ታሪኮችን እና ከተለያዩ የባህል አውዶች በእነዚህ 10 አመታት ውስጥ ያለው የጋራ ትርክት ቀስ በቀስ መልክ ሊይዝ እንደሚችል ተስፋ አድርጋለሁ። ይህም በደስታና በተስፋ የተሞላ ነው። ይህም የሚቀሩትን ፈተናዎችና ችግሮች በቅንነት እንድንጋፈጥ ያስችለናል ሲሉ ለስብሰባው የመክፈቻ ንግግር ቅዱስነታቸው አድርገዋል። እንደ አውሮፓውያኑ የቀን አቆጣጠር መጋቢት 19 ቀን 2026 ዓ.ም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በላቲን ቋንቋ አሞሪስ ላይቲሲያ በአማርኛው የፍቅር ሐሴት የተሰኘው ሐዋርያዊ ማሳሰቢያ 10ኛ ዓመት በዓልን ምክንያት በማድረግ ከምስራቃዊ አብያተ ክርስቲያናት መሪዎችና ከጳጳሳት ጉባኤ ፕሬዝደንቶች ጋር በቫቲካን ተወያይተዋል። ዝግጅቱ የተካሄደ የሚገኘው በቫቲካን በሚገኘው በጳውሎስ 6ኛ አዳራሽ ሲሆን ከመስከረም 27 እስከ ጥቅምት 4 2019 ዓ.ም ድረስ እንደሚቀጥል ተገልጿል። የምልዓተ ጉባኤው የቡድን ሥራ የጸሎት ጊዜ እና ሌሎች ዝግጅቶችን ያካትታል። ዝግጅቱ የሚጠናቀቀው በሊቀ ጳጳስ ሊዮ 14ኛ በሚመሩት መስዋዕተ ቅዳሴ ሥነ ሥርዓት ሲሆን በእነዚህ ቀናት ውስጥ ስለታየው ማጠቃለያም ዘገባ ይቀርባል። ርዕሰ ሊቃነ ጳጳሳት ሊዮ ቀደምት መሪዎችና ቤተ ክርስቲያን በቤተሰብና በጋብቻ አስፈላጊነት ላይ በማተኮር በሁለተኛው የቫቲካን ጉባኤ በተጠቀሰው መንገድ ላይ ቀጥለዋል ብለዋል። የሁለተኛው የቫቲካን ጉባኤ አባቶች የጋብቻና የቤተሰብ ክብር በላቲን ቋንቋ Gaudium et Spes በአማርኛው ፍቅርና ተስፋ በተሰኘው ሐዋርያዊ ሕገ ቀኖና ውስጥ በዘመናዊ ዓለም ያለውን ቤተክርስቲያን ላይ ሲያስተነትኑ የቤተሰብ ሕይወት በሰዎች መካከል ሰላምን የማስፈን ሥራን ጨምሮ በዘመናችን ላሉ ታላላቅ የባህል ኢኮኖሚያዊ ማህበራዊና ፖለቲካዊ ጥያቄዎች የመግባት ልዩ እድል የሚሰጥ መሆኑን ተገንዘበዋል ብለዋል። የነዚህ ጥያቄዎች እርስ በርስ መደጋገፍ ዛሬ ይበልጥ ግልጽ ሆኗል ሲሉም አክለው ገልጸዋል። ቤተሰብ ቁልፍ ነገር ሆኖ ሲቀጥል አከባቢያዊና ዓለም አቀፋዊ አንድ ላይ የሚያገናኝ በክርስቶስ ውስጥ ሁለንተናው ወንድማማችነትን ፍለጋ በመምራት በስብሰባው ላይ የተሰበሰቡት ትልቅ አላፊነት እንዳለባቸው ጳጳሱ አስረድተዋል። ቤተክርስቲያኗ በቤተሰባዊና በጋብቻ ዙሪያ በተራመደችበት በዚህ መንገድ አሞሪስ ላይቲሲያ ጠቃሚ መድረክ አሳይቷል ሲሉ ርዕሰ ሊቃነ ጳጳሳት ሊዮ ገልጸዋል። በዚህ ሰነድ ምክንያት ባለፉት 10 ዓመታት በአጥቢያ አብያተ ክርስቲያናት ውስጥ የተነሱት ታሪኮች፣ ፍሬዎችና ጥያቄዎች የተሰበሰቡ ሁሉ እንዲካፈሉ አሳስበዋል። ለዚህ ስብሰባ እንደ አውሮፓውያኑ የቀን አቆጣጠር በመጋቢት 19 2026 ዓ.ም ባስተላለፉት መልእክት ርዕሰ ሊቃነ ጳጳሳቱ በርግጥ ቤተ ክርስቲያን የምድር ጨው ልትሆን የምትችልባቸው ቦታዎችና ሁኔታዎች እንዳሉ በመመናንና በተለይም ደግሞ በቤተሰብ በኩል እንደሆነ መግለጻቸው ይታወሳል። አሞሪስ ላይቲሲያ ይህንን ጥሪና ላፊነት በቁም ነገር እንድንወስድ ይጋብዘናል ሲሉ አጥብቀው የተናገሩ ሲሆን ቤተሰቦች ራሳቸው በቤተ ክርስቲያን ተልእኮ ውስጥ በተለመደው ሕይወታቸው መዋቅር ውስጥ ይሳተፋሉ። በፍቅርና በታማኝነት በእንክብካቤና በይቅርታ በልጆች ትምህርት እምነትን ለማስተላለፍ በሚያደርጉት ጥረት ለአረጋውያንና ለአቅመ ደካሞች ማህበረሰቦቻቸውንና ማህበረሰቡን በሚያገለግሉባቸው ብዙ መንገዶች በእነዚህ ሁሉ መንገዶች ቤተሰቦች ስለ ወንጌል ይመሰክራሉ እናም ለቤተ ክርስቲያን ሕይወትና ተልእኮ አስተዋጽኦ ያደርጋሉ ሲሉ ቅዱስነታቸው አጽንኦት ሰጥተው መናገራቸው ተገልጿል። በመንፈስ ቅዱስ መሪነት የሆነውን ነገር በትኩረት መመልከታችን ክርስቶስ በእነዚህ ዓመታት ውስጥ ቤተ ክርስቲያኑን ሲያስተምር የኖረውን ነገር በጥልቀት እንድንገነዘብ ይረዳናል ሲሉ ርዕሰ ሊቃነ ጳጳሳቱ አሳስበዋል። በዚህ ረገድ ርዕሰ ሊቃነ ጳጳሳቱ እንደ መጋቢዎች የተሰበሰቡ ሰዎች የእግዚአብሔርን ለትዳርና ለቤተሰብ ያለውን እቅድ ውበትና ለፍቅርና ርኅራዬ ጥሪውን የማወጅ ኃላፊነት አለባቸው ሲሉ አስምረውበታል። ይህ ማለት ሰዎችን በሕይወታቸው ማጀብ ብቻ ሳይሆን ማዳመጥም ጭምር እንደሆነ አስረድተዋል። የእግዚአብሔር ሕዝብ ጥበብ በሁሉም ቤተሰቦች ውስጥ በችግር በብቸኝነትና አንዳንዴም ውድቀት የሚታይባቸውን ሁኔታዎች ጨምሮ ሁሉንም ቤተሰቦች በሚያበራው የጋራ እምነት ወደ እኛ ይደርሳል ሲሉ የተናገሩት ቅዱስነታቸው ከቤተሰብ ብዙ መማር እንደሚቻልም ተናግረዋል። ከዚያም ርዕሰ ሊቃነ ጳጳሳቱ በድፍረት ልንጋፈጣቸው ይገባል በሚሉ በርካታ ጥያቄዎች ላይ አስተንትኖ አድርገዋል። ለምሳሌ በጾታና በቅርበት በሚኖሩበት መንገድና በክርስቲያናዊ የጋብቻ ራይ መካከል ያለው ርቀት ላይ ንግግር ያደረጉ ሲሆን ወጣቶች ፍቅርን ታማኝነትንና ንብረትን መመኘታቸውን ቀጥለዋል። ነገር ግን ብዙዎች እንደዚህ አይነት የፍቅር ራይ በራሳቸው ሕይወት ውስጥ እንዴት ሊቀረጽ እንደሚችል ለመቀበል ወይም የእድሜ ልክ ቁርጠኝነት የሚፈልጉትን ለመድረስ ቅድመ ሁኔታ ነው ብለው ማመን ይከብዳቸዋል ሲሉ ጳጳሱ አስረድተዋል። የኢኮኖሚ አለመረጋጋት፣ ፍልሰት፣ ብጥብጥ፣ ብቸኝነትና ሌሎች የስሜት ተጋላጭነት አይነቶች ሰዎች የሚያደርጉትን ምርጫ እንዲሁም ለወደፊቱ ኑሯቸው ሊያሳስቧቸው የሚችሏቸውን አማራጮች ይቀርጻሉ ያሉት ቅዱስነታቸው በዚህ ረገድ ሊታዩና ሊመለሱ የሚገባቸውን ተከታታይ ጥያቄዎችን አቅርበዋል። ለምሳሌ ሰዎች ከነዚህ ባህላዊ ለውጦች በስተጀርባ በእርግጥ ምን እየፈለጉ ነው? ደስታቸውና ተስፋቸው እንዲሁም አዘናቸውና ጭንቀታቸው ምን ያሳያሉ? ወይም የሐዋርያዊ እረኝነት አገልግሎት ቋንቋችንና ተግባራችን የትኛው ላይ መንገድ በመክፈት ረገድ ውጤታማ ናቸው? የትኛው ላይስ የሰዎችን ልብ በመንካት ወይም መልካም ለማድረግ በሚያደርጉት ጥረት መደገፍ ረገድ ይታወቃሉ ወይ ሲሉ ቅዱስነታቸው ጥያቄ አንስተዋል። ርዕሰ ሊቃነ ጳጳሳቱ ትኩረት ሊደረግበት የሚገባ ጠቃሚ ጉዳይ ተጋላጭነት መሆኑን ጠቁመዋል። ምክንያቱም ይህ ጉዳይ የሰዎችን ሕይወት እንዲሁም ከእግዚአብሔርና ከቤተሰባችን ጋር ያላቸውን ግንኙነት በከፍተኛ ሁኔታ ስለሚቀርጽ ነው ያሉ ሲሆን የተጋላጭነት ተሞክሮ ሕይወት ከተጠበቀው ወይም ከተመኘነው ነገር ጋር በማይጣጣምበት ጊዜ እርስ በርስ መተሳሰር እንችላለን ወይ? እንዲሁም ውስንነቶች፣ ቁስሎችና ግልጽ ውድቀቶች በሚታዩባቸው ሁኔታዎች እንኳን የእግዚአብሔርን ጸጋ ሥራ መለየት እንችላለን ወይ የሚል ጥያቄዎችን ያስነሳል ሲሉ ርዕሰ ሊቃነ ጳጳሳቱ አጽንኦት ሰጥተው ተናግረዋል። ተጋላጭነት ለሰው ልጅ ተፈጥሮ ሆነ ለቤተ ክርስቲያን ሕይወት የተለመደ በመሆኑ ቤተሰቦች ለሁሉም ሰው ሊያስተምሩ የሚችሉት ነገር እንዳለ አስገንዝበዋል። የእግዚአብሔርን ፍቃድ ለመፈጸም ጸጋ፣ ይቅርታና አዲስ ጅምር ያስፈልገናል። እንዲሁም ታማኝነት ራሱ የምንቀበለው ጸጋና ብዙውን ጊዜ በፈተናዎች ውስጥ ያለፈ ቀስ በቀስ የሚታደስ መንገድ መሆኑን እንማራለን ብለዋል። በዚህ ረገድ ቤተ ክርስቲያን እርስ በርስ ለመደጋገፍ እንድንችል ልታሰላስልባቸው የሚገቡ ሌሎች ተከታታይ ጥያቄዎችን አንስተዋል። ታዲያ ሰዎች እጅግ በተጋለጡበት ወቅት ምን አይነት ቤተ ክርስቲያን ይፈልጋሉ? ማህበረሰባችን አሁንም ቢሆን ቦታ፣ ኃላፊነትና የሚያበረክቱ ስጦታ እንዳላቸው እንዲረዱ ይረዷቸዋልን? የምናውጃት እውነት በረኝነት አገልግሎታችን ትዕግስት፣ ቅርበትና ምህረት አማካኝነት ሊታይ ይችላልን? ስለ ቤተሰብ የሚነገረውን የወንጌል ትምህርት ሙሉነት ለነሱ እንዴት ማወጅ እንችላለን? እርስ በርስና በመንፈስ ቅዱስ ማዳመጥ እንዴት ልንማር እንችላለን የሚሉትን ጥያቄዎች ቅዱስነታቸው አንስተዋል። ርዕሰ ሊቃነ ጳጳሳቱ ተሳታፊዎች ለእነዚህ ጥያቄዎች ሙሉ ትኩረት እንዲሰጡ ጥሪ አቅርበዋል። ይህም የሚሆነው የክርስቶስ የማዳንን ጸጋ ዛሬ ለቤተሰባችን በተለይም በድክመታቸውና በጽናታቸው በተስፋቸውና በተስፋ መቁረጣቸው እንዲሁም በአንድነት የመኖር ናፍቆታቸውንና የሕይወትን ትርጉም በመፈለግ ሂደት ውስጥ እንዴት ሊደረስላቸው እንደሚችል ለመርዳት ሲባል ፈታኝ በሆኑ ሁኔታዎችም ውስጥ እንኳን መንፈስ ቅዱስ እንዲያዳምጡ በማድረግ ልናግዛቸው ይገባል ብለዋል። በዚህ መንገድ ቤተ ክርስቲያን ወንጌልን የምታበስርባቸው አዳዲስ መንገዶችን ማግኘት እንደምትችል ርዕሰ ሊቃነ ጳጳሳቱ አጽንኦት ሰጥተው የተናገሩ ሲሆን እንዲሁም የተለያዩ ሁኔታዎች ለመላው ቤተ ክርስቲያን ጥልቅ ግንዛቤን ለማግኘት ወይም ለማስተዋል እንደ ስጦታ ሊሆኑ እንደሚችሉ ጠቁመዋል። በተጨማሪም በእነዚህ ቀናት ውስጥ ጥንቃቄና ምስጢራዊነት እንዲጠበቅ ጠይቀዋል። እርስ በርስ መደማመጥ የሰማነውን ነገር በውስጣችን እንዲያስተጋባ መፍቀድና ለመንፈስ ቅዱስ ጥሪዎች ትኩረት መስጠት አዳዲስ ጥያቄዎችን ሲያጋጥሙን የሚያስፈልገንን የእረኝነት ፈጠራ ችሎታ ሊያነቃቃ ይችላል ሲሉ ርዕሰ ሊቃነ ጳጳሳቱ ተናግረዋል። ጌታ እርስ በርስ የመደማመጥ ነጻነትን፣ በሕዝቡ መካከል የሚሠራውን ሥራ የመለየት ጥበብን፣ እርሱ ወደ ሚመራን አቅጣጫ የመከተል ድፍረትን ይስጠን። በዚህም ወንጌል በዓለም ዙሪያ ላሉ ቤተሰቦች በየቀኑ ይበልጥ የተሟላ የምሥራች ይሁንላቸው ዘንድ ምኞቴ ነው ካሉ በኋላ ርዕሰ ሊቃነ ጳጳሳቱ ንግግራቸውን አጠናቀዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 29 2019 ዓ.ም ዕለታዊ ስርጭታችንን ነው። ወጣቶች በጋብቻ ዙሪያ ላላቸው አመለካከት እንደ ፍኖተ ካርታ ሆኖ የሚያገለግል መጽሐፍ መታተሙ ተነገረ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: ወጣቶችን በመንፈሳዊ አስተምህሮ ለማነጽና የካቶሊክ ቤተ ክርስቲያንን አስተምህሮን በተሻለ ሁኔታ እንዲረዱ ለመርዳት እንደ አውሮፓውያን አቆጣጠር በ2011 ዓ ም ዩካት በሚል ርዕስ አንድ መጽሐፍ በሮም ከተማ ታትሞ መውጣቱ የሚታወስ ሲሆን የዚህ መጽሐፍ ሁለተኛ እትም ሰሞኑን ይፋ መደረጉ ታውቋል። ሰሞኑን ይፋ የተደረገው የዩካት ሁለተኛ እትም ወጣቶች የካቶሊክ ቤተ ክርስቲያንን ትምህርት፣ ሃይማኖት ወይም ካቴኪዝም በተሻለ ሁኔታ እንዲረዱ ለመርዳት የተዘጋጀ መሆኑ የተነገረ ሲሆን የጋብቻ መመሪያ ለወጣቶች ተብሎ በመጽሐፉ አዘጋጅ የተገለጸው ይህ እትም ወጣቶች በጋብቻ ዙሪያ ያላቸውን ግንዛቤ በእጅጉ እንደሚያሻሽል ተገልጿል። እንደ አውሮፓውያን አቆጣጠር በ2011 ዓመተ ምህረት ወጣቶች የካቶሊክ ቤተ ክርስቲያን መንፈሳዊ አስተምህሮን በተሻለ ሁኔታ እንዲረዱ ለመርዳት በሚል ለመጀመሪያ ጊዜ ለህትመት የበቃው የዚህ መጽሐፍ ሁለተኛ እትም ከ15 ዓመታት በኋላ ዩካት ፍቅር ለዘላለም በሚል ርዕስ መታተሙ የተነገረ ሲሆን ይህ ጽሑፍ የተዘጋጀው በተለይ ስለ ጋብቻ ሚስጥር ለሚያስቡ ወይም በቀላሉ በፍቅር ጉዳይ ላይ በካቶሊክ እምነት ብርሃን የተሻለ ግንዛቤ ለማግኘት ለሚፈልጉ ሰዎች መሆኑና ወደ ጋብቻ የሚያመራውን የፍቅር ግንኙነት እያንዳንዱ ምዕራፍ በተመለከተ ግንዛቤ እንደሚሰጥም ተመላክቷል። መስከረም 26 ቀን 2019 ዓ.ም በሮም የዩካት ፋውንዴሽን የካት ፋቅር ለዘላለም የተሰኘውን ይህንን መጽሐፍ ለማስተዋወቅ ባሰናዳው ዝግጅት ላይ በርካታ እንግዶች የተገኙ ሲሆን ከእነዚህም መካከል ድጋፍ ለሚያስፈልጋቸው አብያተ ክርስቲያናት እርዳታ የሚያደርገው ኤድ ቱ ዘ ቸርች ኢን ኒድ የተሰኘው ተቋም ዋና ዳይሬክተር ረጂና ሊንች፣ የመጽሐፉ የስፓኒሽ አካባቢያዊ ቡድንና የምክክር ሂደቱን የመሩት ቬሮኒካ ካትዝ፣ የዩካት ፈጣሪና የዩካት መጽሐፍ ፕሮጀክት እንዲሁም የአርቶስ ሥራ አስተባባሪ የሆኑት በርናንድ ሜውዘር እንዲሁም አግኔሽየስ ፕሬስ የተሰኘ የሚዲያ ተቋም መስራችና ከጅምሩ ጀምሮ መጽሐፉ ለህትመት እንዲበቃ ትልቅ አስተዋጽኦ ያደረጉት አባ ጆዜፍ ፌዚዮ ይገኙበታል። የቅድስት መንበር የእምነት አስተምሮ ጉዳዮች ጽህፈት ቤት ዋና ጸሐፊና የኤድ ቱ ዘ ቸርች ኢኒድ የበላይ ተቆጣጣሪ ቦርድ አባል የሆኑት ሊቀ ጳጳስ ጆን ዮሴፍ ኬኔዲ የማስተዋወቂያ ዝግጅቱን ከመቀላቀላቸው በፊት በሮም በሚገኘው የሳን ሎሬንዞ ማዕከል የመሥዋዕት ቅዳሴ ስነ ሥርዓትን የመሩ ሲሆን ሊቀ ጳጳሱ መጽሐፉን አስመልክተው ባደረጉት ንግግር ዩካት ላቭ ፎሬቨር የተሰኘው መጽሐፍ ወጣቶች በእምነት ጉዟቸው ላይ እንዲሁም በዙ ጠቃሚ የህይወት ውሳኔዎችን እንዲወስኑ ለመምራት የሚያግዝ ፍኖተ ካርታ ሲሉ ገልጸውታል። ቤተክርስቲያን በአሁኑ ወቅት ወጣቶች ለመስማት ዝግጁ እንደሆኑና ለካቶሊክ እምነት ፍላጎት እንዳላቸው መገንዘብ እንዳለባት የጠቆሙት ሊቀ ጳጳሱም ዩካት በዚህ ረገድ ትልቅ ሚና ሊጫወት እንደሚችል ገልጸው ቤተክርስቲያን ወጣቶች ምኞቶቻቸውን እንዲያፍኑ ወይም እንዲቀብሩ እንደማትነግራቸው ለሁሉም በማስተዋወስ የልቆንም ቤተክርስቲያን የምትለው ነገር ቢኖር የሞደድ ፍላጎታችን ወርተኛና ትክክለኛ ነገር መሆኑን ከእግዚአብሔር የሚመጣ መሆኑንና እግዚአብሔር ይህንን ፍላጎት በራሱ ፍቅር እቅድ መሰረት እንድትፈጽሙ ይፈልጋል ብለዋል። ሊቀ ጳጳስ ኬነዲ በመጨረሻም ወጣት ካቶሊካውያን አስቸጋሪ የተባሉትን ጨምሮ ጥያቄዎቻቸውን ለማቅረብ ይህንን መጽሐፍ እንዲጠቀሙ ያበረታቱ ሲሆን ምክንያቱም እነዚህ ጥያቄዎች በማንበብና በማጥናት የህይወትን መልሶች እንዲሁም ከሁሉም በላይ አስፈላጊ የሆነውን እውነት እንደሚያገኙና ለፍቅር እንደተፈጠሩም አስረድተዋል። የመጽሐፉ አዘጋጅ በርናርድ ሜዩዘር ከዝግጅቱ በፊት ከቫቲካን የዜና አገልግሎት ጋር በነበራቸው ቆይታ ሰዎች ቀጣዩስ ምንድን ነው ይላሉ ይጠይቁ ስለነበር የመጀመሪያው ዩካት እንደ አውሮፓውያን አቆጣጠር በ2011 ዓ.ም ምረት ከታተመ ብዙም ሳይቆይ የዚህ ሁለተኛ መጽሐፍ ስራ መጀመሩን አስረድተው ሰዎች ከሰጧቸው በጣም አስፈላጊ ምክሮች መካከል አንዱ ስለ ፍቅርና ስለ ወሲባዊነት አንድ ነገር ማድረግ እንደሚገባና ይህ እጅግ አስፈላጊ ነገር እንደሆነም አጋርተዋል። ከዚህ ጋር ተያይዞ የዩካት ፋውንዴሽን በዚህ ሁለተኛ መጽሐፍ ላይ መስራት መጀመሩን ሆኖም የመጽሐፉ አዘጋጅ ስለ ጾታዊ ስነ ምግባር፣ ስለ ጾታዊ ርዕዮተ ዓለምና ተመሳሳይ ጉዳዮች በዓለም አቀፍ ደረጃ የተለያዩ አመለካከቶች እንዴት መያዝ እንደሚገባ በተመለከተ በርካታ ጥያቄዎች እንዳጋጠሟቸውም ተናግረዋል። አዲሱን መጽሐፍ ለማዘጋጀት የተደረገው ጥረት እንደገና እንዲቀጥል ያደረገው በርዕሰ ሊቃነ ጳጳሳት ፍራንቺስኮስ የተሰጠው ግፊት እንደነበር የገለጹት ሜውዘር አርጀንቲናዊው ርዕሰ ሊቃነ ጳጳሳት ለጋብቻ የሚሆን የዝግጅት ትምህርት በአስቸኳይ እንደሚያስፈልግ መናገራቸውን አስታውሰው

አመለካከትን ያቀርባል ተብሏል። አሁን ያለው ትልቁ ችግር ሰዎች ፍቅር ማለት ስሜቶቹ ጠንካራ እስከሆኑ ድረስ የሚቆይ የስሜት አይነት ብቻ እንደሆነ የሚለውን የተሳሳተ ወይም በሰፊው የተለመደ አስተሳሰብ ለመቀበል መፍቀዳቸው ነው ያሉት ሜውዘር፣ ነገር ግን ይህ ክርስቲያናዊ የፍቅር ጽንሰ ሐሳብ አይደለም በማለት በአጽንኦት ገልጸዋል። ሚውዘር በመጨረሻም ይህ መጽሐፍ እንደ አንድ የሃይማኖት ትምህርት መመሪያ የሚቆጠር ሆኖም ይበልጥ ነጻ በሆነ አቀራረብ የተዘጋጀ መሆኑን አመላክተው ለወጣቶች የተዘጋጀ የጋብቻ መመሪያ መጽሐፍ እንደሆነ የገለጹ ሲሆን ይህ ሥራ በታላቅ ግንብ ውስጥ ያለች ትንሽ ድንጋይ አይነት መሆኑን ጠቅሰው በዚህ ዓለም መለወጥ አንችልም፣ ነገር ግን ሰዎችን ወደዚያ ተስማሚና ፍጹም የሆነ ደረጃ እንዲደርሱ መጋበዝ እንችላለን በማለትም አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።

አርብ የመስከረም 29/2019 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ አበቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን፣ በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ዝግጅቶቻችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የቅዳሜ መስከረም 30 2019 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአምሮ ጤና አገልግሎትን መሰረት ያደረገ የጸሎት ሐሳብ ይፋ ማድረጋቸውን የተመለከተ ዘገባ በቅዳሜው ዜናችን እናቀርብላችኋለን። ብፁዕ ካርዲናል ፒየትሮ ፓሮሊን በአሜሪካ የሚፈጸም የሞት ቅጣት ወደ መዝናኛነት መቀየር የለበትም ሲሉ ማሳሰባቸውን በሁለተኛው ዜናችን እናስደምጣችኋለን። ብፁዕ ካርዲናል አንቶኒዮ ታግሌ አዲስ የካርዲናሎች ጽህፈት ቤት ኃላፊ ሆነው መመረጣቸውን በሶስተኛው ዜናችን እናስደምጣችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራት ወለጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአእምሮ ጤና አገልግሎትን መሠረት ያደረገ የጸሎት ሐሳብ ይፋ አደረጉ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአእምሮ ጤና አገልግሎትን መሠረት ያደረገ የጥቅምት ወር የጸሎት ሐሳብ ይፋ ያደረጉ ሲሆን በዚህ ሐሳባቸው ቤተ ክርስቲያን በአእምሮ ጤና ችግር የሚሰቃዩትን ሳታገልላቸው አብራቸው እንድትቆም ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለጥቅምት ወር ያዘጋጁትን የጸሎት ሐሳብ ከርዕሰ ሊቃነ ጳጳሳት ጋር እንጸልይ በሚለው የቪዲዮ ቅንብር በኩል ይፋ አድርገዋል። በርዕሰ ሊቃነ ጳጳሳት ዓለም አቀፍ የጸሎት አውታረ መረብ አማካኝነት በተዘጋጀው የቪዲዮ ቅንብር ላይ ቤተ ክርስቲያን የአእምሮ ጤና ችግር ላለባቸው ሰዎች ተገቢውን እንክብካቤ በመስጠት ክብርና ተስፋ የሚገኝበት እንግዳ ተቀባይ ቤት እንድትሆን በማለት ጸሎታቸውን አቅርበዋል። የአእምሮ ህመምተኞችና የአእምሮ ጤና ባለሙያዎች ጠባቂ የሆነችው የቅድስት ድንፊናን ምስል በእጃቸው በመያዝ የልባችንን ጥልቅ ስሜትና አንዳንድ ጊዜ ማንም የማያያቸውን ቁስሎች ወደሚያውቀው የሕይወት አምላክ ዘንድ ጸሎታቸውን አቅርበዋል። ዛሬ በአእምሮ ጤና ችግር ለሚሰቃዩት እንዲሁም በጭንቀት ወይም በሌላ የአእምሮ ህመም ምክንያት ብቻቸውን የሚሰቃዩ ወንድሞቻችንንና እህቶቻችንን በፊትህ እናቀርባለን ሲሉ ጸሎታቸውን አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ክርስቲያኖች የአእምሮ ህመምተኞችን ችላ ላሉባቸው፣ ላገለሏቸውና መድሎ ላደረጉባቸው ጊዜያት በሙሉ ከእግዚአብሔር ዘንድ ይቅርታን ጠይቀዋል። ቤተ ክርስቲያን ማንንም ሳታገል አብራቸው የምትጓዝ፣ በማንም ሳትፈርድ የምታዳምጥ፣ ያለ ፍርሃት የምትቀርብና ለሁሉም ሰው ቦታ ያላት አስተማማኝ ስፍራ እንድትሆን ጸሎታቸውን አቅርበዋል። የአእምሮ ጤና ባለሙያዎችን በጸሎታቸው ያስታወሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለቤተሰብ አባላት በፈቃደኝነት የሚያገለግሉትን ጨምሮ እንክብካቤን ለሚያደርጉት ሰዎችም እግዚአብሔር ጥንካሬንና ርኅራኄን እንዲያበዛላቸው ጸልየዋል። የአእምሮ ጤና እንክብካቤን በማኅበረሰባችን በቤተ ክርስቲያን ሕይወትና አገልግሎት ውስጥ መቀበልንና ማካተትን የሚያስተምር መንፈስህን በእኛ ላይ አውርድ ብለው እንዲሁም ፈጽሞ የማይተውና ሁልጊዜም የሚያድስ የሕያው ምሕረት ምልክቶች እንድንሆን ያድርገን ሲሉ ጸሎታቸውን ደምድመዋል። ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጸሎት ሐሳብ ጋር የወጣው መግለጫ በዓለም ዙሪያ ከአንድ ቢሊዮን በላይ ሰዎች በአእምሮ ሕመም እንደሚሰቃዩ፣ በአንጻሩ ደግሞ ለአእምሮ ጤና የሚውለው የመንግሥት ወጪ ከጠቅላላው የጤና በጀት 2% ብቻ መሆኑን አስታውቋል። የርዕሰ ሊቃነ ጳጳሳት ዓለም አቀፍ የጸሎት አውታረ መረብ ዋና ዳይሬክተር አባ ክርስቶባል ፎኔስ የአእምሮ ሕመም ያለባቸው ብዙ ሰዎች ስለ ጉዳዩ መናገር እንደማይችሉ ወይም ፍርድና አለመግባባት እንዳጋጠማቸው ገልጸዋል። እንደ ቤተ ክርስቲያን ልባችንን ለዚህ እውነታ በመክፈት በጥቅምት ወር ለአእምሮ ሕመምተኞችና ለሚንከባከቧቸው በሙሉ አብረን ለመጸለይ የምንሰበሰበው ለዚህ ነው ብለዋል። መግለጫው በተጨማሪም የአእምሮ ሕመምተኞችንና ቤተሰቦቻቸውን የሚደግፉ የካቶሊካዊት ቤተ ክርስቲያን የአእምሮ ጤና አገልግሎቶች፣ ዩኒቨርሲቲዎች፣ ቁምስናዎችና የድጋፍ ሰጭ ቡድኖች ሥራዎችን አጉልቷል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ብፁዕ ካርዲናል ፔትሮ ፓሮሊን በአሜሪካ የሚፈጸም የሞት ቅጣት ወደ መዝናኛነት መቀየር የለበትም ሲሉ አሳሰቡ። በሮም ስለ ጆን ሄንሪ ኒውማን በተዘጋጀው መድረክ ላይ የተገኙት የቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊን አሜሪካ ውስጥ የኒዳል ሐሰንን የሞት ቅጣት አፈጻጸም በቀጥታ ለማሰራጨት የቀረበውን እቅድ በማስመልከት በሰጡት አስተያየት ሞትን ወደ መዝናኛ ትዕይንት መቀየር ተቀባይነት የለውም ሲሉ ገልጸዋል። በዚህ ዘመን ማንም ሰው እንዲህ አይነት ዘዴን ለመጠቀም መፈለጉን ለመረዳት የሚያስቸግር ነው ያሉት ብፁዕ ካርዲናል ፔትሮ ፓሮሊን ዓላማው ምን እንደሆነ ባላውቅም ሞትን ወደ መዝናኛ ትዕይንት መቀየር በእርግጠኝነት ተቀባይነት የለውም ብለው ግለሰቡ ምንም ያህል ጥፋተኛ ቢሆንም ሌሎች አማራጭ መንገዶች አሉ ሲሉ ተናግረዋል። ብፁዕ ካርዲናል ፔትሮ ፓሮሊን ይህን አስተያየት የሰጡት እንደ ጎርጎሮሳውያኑ በ2009 ዓ.ም በፎርት ሁድ ለተፈጸመው እልቂት ጥፋተኛ የተባሉት የቀድሞ የአሜሪካ ጦር ዋና አዛዥ ሜጀር ጄኔራል ኒዳል ሐሰን በጥይት ተደብድበው የሚገደሉበት የሞት ቅጣት አፈጻጸም ፔንታጎን በቀጥታ ለማሰራጨት ባሳለፈው ውሳኔ ላይ በመመስረት እንደሆነ ታውቋል። ብፁዕ ካርዲናል ፔትሮ ፓሮሊን የቤተ ክርስቲያኗ አቋም የሞት ቅጣትን ሙሉ በሙሉ መቃወም ከሰው ልጅ ክብር ጋር የማይጣጣምና ወንጀልን ለመከላከል ወይም ለመግታት የማይጠቅም ነው ሲሉ በድጋሚ አጽንኦት ሰጥተዋል። ብፁዕነታቸው ይህን የተናገሩት አርብ መስከረም 29 2019 ዓ.ም ምሽት በሮም ለጆን ሄንሪ ኒውማን በቀረበው ዝግጅት ላይ ከጋዜጠኞች ጋር በነበራቸው ቆይታ ሲሆን የአሜሪካ ካቶሊክ ብፁዓን ጳጳሳት ጉባኤ ፕሬዚደንት ሊቀ ጳጳስ ፖል ኮክሊ በጉዳዩ ላይ ቀደም ሲል መናገራቸውን በማስታወስ ጉዳዩን በማስመልከት ቅድስት መንበር መግለጫ እንደምትሰጥ ተናግረዋል።
ጋዜጠኞቹ አርብ ዕለት ለ85 ዓመቷ ደቡብ አፍሪካዊት የሕግ ባለሙያ ናቫኔቴም ፒላይ ስለተሰጠው የኖቤል የሰላም ሽልማት በማስመልከት ካርዲናሉን ጠይቀዋቸዋል። ወይዘሮ ናቫኔቴም ፊላይ የዓለም አቀፍ የወንጀለኞች ፍርድ ቤት ዳኛና እንደ ጎርጎሮሳውያኑ ከ2008 እስከ 2014 ዓ.ም ድረስ የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ሆነው አገልግለዋል። ብፁዕ ካርዲናል ፔትሮ ፓሮሊን ለጋዜጠኞቹ በሰጡት አስተያየት ሰዎች ለሰብአዊ መብቶች መቆማቸው አወንታዊ ነው ሲሉ ገልጸውታል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ብፁዕ ካርዲናል አንቶኒዮ ታግሌ አዲስ የካርዲናሎች ጽህፈት ቤት ኃላፊ ሆነው ተመረጡ። በቅድስት መንበር ለሕዝቦች የመጀመሪያ ስብከተ ወንጌል ማስፋፊያ ጽህፈት ቤት አስተባባሪና ከሮም ቤተ ክርስቲያን ጋር ሙሉ አንድነት ያላቸው የልዩ ልዩ ስርዓተ አምልኮ ካቶሊክ ቤተ ክርስቲያናት ጽህፈት ቤት ኃላፊ ብፁዕ ካርዲናል ሉዊስ አንቶኒዮ ታግሌ የካርዲናሎች ጽህፈት ቤት አዲስ ኃላፊ እንዲሆኑ ተመርጠዋል። ብፁዕ ካርዲናል ሉዊስ አንቶኒዮ ታግሌ ለዚህ ኃላፊነት የተመረጡት ከዚህ በፊት የካርዲናሎች ጽህፈት ቤት አስተባባሪ የነበሩትን ብፁዕ ካርዲናል ጆቫኒ ባቲስታ አሬን በመተካት እንደሆነ ታውቋል። የ92 ዓመቱ ብፁዕ ካርዲናል ጆቫኒ ባቲስታ አሬ በዓለም ካሉ ጥንታዊ ጽህፈት ቤቶች አንዱ የሆነውን የካርዲናሎች ጽህፈት ቤትን ለ7 ዓመታት ያህል የመሩት ሲሆን እርሳቸውን የተኳቸው በቅድስት መንበር ለሕዝቦች የመጀመሪያ ስብከተ ወንጌል ማስፋፊያ ጽህፈት ቤት አስተባባሪና ከሮም ቤተ ክርስቲያን ጋር ሙሉ አንድነት ያላቸው ካቶሊክ ቤተ ክርስቲያናት ጳጳሳዊ ጽህፈት ቤት ኃላፊ ብፁዕ ካርዲናል ሉዊስ አንቶኒዮ ታግሌ ናቸው። እንደ ቅድስት መንበር መግለጫ ብፁዕ ካርዲናል ሉዊስ አንቶኒዮ ታግሌ ለከፍተኛ የቤተ ክርስቲያን የኃላፊነት ማዕረግ የተመረጡት የጽህፈት ቤቱ ብፁዓን ካርዲናሎች ሐሙስ መስከረም 28 2019 ዓ.ም ባካሄዱት ምርጫ ሲሆን ሹመታቸው ይፋ የተደረገው አርብ መስከረም 29 2019 ዓ.ም እንደሆነ ታውቋል። ከቀድሞ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ እስከ አሁን ድረስ ባለፉት 4 ርዕሳነ ሊቃነ ጳጳሳት ሐዋርያዊ ሥልጣን ወቅት በከፍተኛ ጳጳሳዊ ጽህፈት ቤት ውስጥ አገልግሎታቸውን ያበረከቱት ብፁዕ ካርዲናል ጆቫኒ ባቲስታ አሬ በሮም አቅራቢያ የሚገኝ የሳቪና ፖጃ ማርቴቶ ቤተ ክርስቲያን መሪና የቀድሞ የካርዲናሎች ጽህፈት ቤት አስተባባሪ የሚለውን ማዕረግ ይዘው እንደሚቆዩ ታውቋል። ይህ አዲሱ የአገልግሎት እርከን ነፍሲሔር ርዕሰ ሊቃነ ጳጳሳት ፍራንችስኮስ እንደ ጎርጎሮሳውያኑ በ2019 ዓ.ም ሥልጣናቸውን መሠረት በማድረግ የጀመሩት የታድሶ ዕቅድ ክፍል ሲሆን ሚናውም የዕድሜ ልክ ሳይሆን ለአምስት ዓመትና ሊታደስ የሚችል የአንድ ጊዜ ብቻ እንዲሆን ማድረጋቸው ይታወሳል። ውሳኔው የመነጨው የካርዲናሎች ቁጥር ከባህላዊው 120 ምራጭ ካርዲናሎች በላይ በ15 በልጦ በተገኘበትና ከባድ ኃላፊነቶች በካርዲናሎች ጽህፈት ቤት አስተባባሪ ላይ ጫና እያሳደሩ በመጡበት ወቅት እንደነበር ይታወሳል። ነፍሲሔር ርዕሰ ሊቃነ ጳጳሳት ፍራንችስኮስ የካርዲናሎች ጽህፈት ቤት አስተባባሪ ምርጫ ሕገ ቀኖና አንቀጽ 352 ዝባር 2 እንደሚደነግገው ለተወሰነ የሥልጣን ዘመንና ለሁለተኛ ጊዜ የመሾም ዕድልን በማስቀመጥ አረጋግጠዋል። የካርዲናሎች ጽህፈት ቤት አስተባባሪ የነበሩት ብፁዕ ካርዲናል አንጀሎ ሶዳኖን እንደ ጎርጎሮሳውያኑ 2020 ዓ.ም የተኩት ብፁዕ ካርዲናል ጆቫኒ ባቲስታ አሬ እንደ ጎርጎሮሳውያኑ በመጋቢት ወር 2013 ዓ.ም በተካሄደው የርዕሰ ሊቃነ ጳጳሳት ምርጫ ወቅት ያከናወኑትን ሥራ በማድነቅ ርዕሰ ሊቃነ ጳጳሳት ፍራንችስኮስ በ2025 ዓ.ም በድጋሚ እንደመረጧቸው ይታወሳል። ብፁዕ ካርዲናል ጆቫኒ ባቲስታ አሬ በዚያን ጊዜ በቅድስት መንበር እንደራሴነት በቀድሞ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ የሐዋርያዊ ሥልጣን ወቅት በቅድስት መንበር ጽህፈት ቤት ውስጥ የጠቅላላ ጉዳዮች አማካሪና ምትክ እንዲሁም እንደ ጎርጎሮሳውያኑ ከ2000 እስከ 2010 ዓመተ ምህረት ድረስ የብፁዓን ጳጳሳት ጉባኤ ኃላፊ ሆነው ማገልገላቸው ይታወሳል። ርዕሰ ሊቃነ ጳጳሳት ፍራንችስኮስ እንደ ጎርጎሮሳውያኑ በጥር 7 2025 ዓ ም ብፁዕ ካርዲናል ጆቫኒ ባቲስታ አሬን ለሁለተኛ ጊዜ የሾሟቸው ሲሆን አርጀንቲናዊውን ብፁዕ ካርዲናል ሊዮናርዶ ሳንድሪን የካርዲናሎች ጽህፈት ቤት ምክትል አስተባባሪ በማድረግ እንደገና መሾማቸው ይታወሳል። ብፁዕ ካርዲናል ጆቫኒ ባቲስታ አሬ የካርዲናሎች ጽህፈት ቤትን ለሶስት ወራት ከመሩ በኋላ እንደ ጎርጎሮሳውያኑ በሚያዝያ 26 2025 ዓ ም የርዕሰ ሊቃነ ጳጳሳት ፍራንችስኮስ የቀብር ሥነ ሥርዓት መርተዋል። እንዲሁም የቀጣዩ ርዕሰ ሊቃነ ጳጳሳት ምርጫን ለማካሄድ በተጠራው የመላው ምራጭ ካርዲናሎች ስብሰባ መጀመሪያ ግንቦት 7 2025 ዓ ም ጠዋት የቀረበውን የመሥዋዕተ ቅዳሴ ሥነ ሥርዓት መርተዋል። የ92 ዓመቱ ብፁዕ ካርዲናል ጆቫኒ ባቲስታ አሬ በጣሊያን የቦርኖ ተወላጅ ሲሆኑ ለቤተ ክርስቲያን ሲሰጡ የቆዩትን አገልግሎት በዚህ ያጠናቀቁ ሲሆን በኤስያ ቤተ ክርስቲያን እንዲሁም በዓለም አቀፍ ቤተ ክርስቲያን ውስጥ በሰፊው በሚታወቁት በብፁዕ ካርዲናል ሉዊስ አንቶኒዮ ታግሌ ተተክተዋል።
ብፁዕ ካርዲናል ሉዊስ አንቶኒዮ ታግሌ ቀደም ሲል ፕሮፓጋንዳ ፊዴ በመባል በሚታወቀው ጳጳሳዊ ጽሕፈት ቤት ውስጥ ከሚገኙ ሁለት መምሪያዎች መካከል አንዱን የመሩ ሲሆን ከዓለም ካርዲናሎች መካከል አንዱ ሆነው ካርዲናሎችን ቢመሩም ነገር ግን ከሌሎች ካርዲናሎች ጋር በተዋረድ የአስተዳደር ሥልጣን ሳይሆን ይልቁንም ተግባሮቻቸውን በማስተባበር ረገድ እንደሚሆን ታውቋል። የካርዲናሎች ጽሕፈት ቤት ኃላፊ ዋና ተግባር ዕድሜው ከ80 ዓመት በታች ከሆነና በዚህ ምክንያት ከመራጭ ካርዲናሎች መካከል አንዱ በመሆን ርዕሰ ሊቃነ ጳጳሳት እስከሚመረጡበት ጊዜ ድረስ የሚካሄደውን ማንኛውንም የካርዲናሎች ስብሰባ በፕሬዚደንትነት መምራት እንደሆነ ይታወቃል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁን የቅዳሜ መስከረም 30 2019 ዓ.ም ዝግጅታችንን ነው።

ክቡራትና ክቡራን አድማጮቻችን ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ነፍሴር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል የሕመምና የደም መንገድ በሚል ንዑስ ርዕስ ከአንቀጽ 18 እስከ አንቀጽ 24 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

0: ቤተ ሰባችን።
1: ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን፣ ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው።
0: ቤተ ሰባችን።

የሕማምና የደም መንገድ በመዝሙረ ዳዊት ምዕራፍ 128 ላይ የቀረበው ምሳሌ በመላው የመጽሐፍ ቅዱስ ውስጥ ካለው መራራ እውነት ማለትም ቤተሰቦችንና የሕይወትና የፍቅር ሱታፊያቸውን ከሚያፈርስ ሲቃይ ክፋትና ብጥብጥ ጋር የሚጣረስ አይደለም። ኢየሱስ ስለ ጋብቻ ያስተማረው ትምህርት በማቴዎስ ወንጌል ምዕራፍ 19 ከቁጥር 3 እስከ 9 ከፍቺ ክርክር ውስጥ ተካቶ የቀረበው ምክንያት ስላለው ነው። የእግዚአብሔር ቃል ከጥንት ጀምሮ በኃጢአት ምክንያት በወንድና በሴት መካከል ያለው የፍቅርና የንጽህና ግንኙነት ወደ መበላለጥ የሚዞርበት አሳዛኝ ሁኔታ መኖሩን ሲያረጋግጥ ፍላጎትሽ ወደ ባልሽ ይሆናል፣ እርሱም የበላይሽ ይሆናል። በዘፍጥረት መጽሐፍ ምዕራፍ 3 ከቁጥር 16 ይላል። ቃየል አቤልን ከገደለበት ጊዜ ጀምሮ ያለው ይህ የሥቃይና የደም መፋሰስ ሐረግ በብዙ የመጽሐፍ ቅዱስ ገጾች ውስጥ ተያይዞ ይገኛል። በአበው በአብርሃም በይስሐቅና በያዕቆብ ልጆችና ሚስቶች መካከል ውዝግቦች እንደነበሩ፣ በዳዊት ቤተሰብ ውስጥ አሳዛኝ ሁኔታዎችና ብጥብጦች እንደተከሰቱ፣ በጦቢያስ ታሪክ ውስጥ የቤተሰብ ችግሮች እንደነበሩ፣ እንዲሁም ኢዮብ ወንድሞቼን ከኔ አርቀዋል፣ ዘመዶቼ ትተውኛል፣ ወዳጆቼም ረስተውኛል፣ እስትንፋሴ ለሚስቴ እንኳን የሚያስጠላ ሆነ፣ የገዛ ወንድሞቼም ተጸየፉኝ በኢዮብ መጽሐፍ ምዕራፍ 19 ከቁጥር 13 እስከ 14 እና ከቁጥር 17 እስከ ማለት ድረስ አማሮ እንደተናገረ እናነባለን። ኢየሱስ ራሱ ወደ ባዕድ አገር ከተሰደደ ድሃ ቤተሰብ ተወለደ። አማቱ የታመመችበትን የጴጥሮስን ቤት ጎበኘ። በማርቆስ ወንጌል ምዕራፍ 1 ከቁጥር 30 እስከ 31 በኢዮርዮስና በአልዓዛር ቤት በደረሱ የሞት መርዶች ምክንያት ሐዘኑን ገለጸ። በማርቆስ ወንጌል ምዕራፍ 5 ከቁጥር 22 እስከ 24 እና ከቁጥር 35 እስከ 43 በዮሐንስ ወንጌል ምዕራፍ 11 ከቁጥር 1 እስከ 44 በናይን ከተማ የምትኖር አንዲት መበለት በልጇ ሞት አምርራ ስታለቅስ ሰማ። በሉቃስ ወንጌል ምዕራፍ 7 ከቁጥር 11 እስከ 15 በትንሽ ከተማ ውስጥ የሚኖር አባት የምጥል በሽታ ስላለበት ልጁ ሲማጸናይ። በማርቆስ ወንጌል ምዕራፍ 9 ከቁጥር 17 እስከ 27 ወደ ቀረጥ ሰብሳቢዎቹ ወደ ማቴዎስና ዘኪዩስ ቤት ሄደ። ማቴዎስ ወንጌል ምዕራፍ 9 ከቁጥር 9 እስከ 13 በፈሪሳዊው በሲሞን ቤት ላገኘች ኃጢአተኛ ሴት ተናገረ። ሉቃስ ወንጌል ምዕራፍ 7 ከቁጥር 36 እስከ 50 ስለዚህ ኢየሱስ ቤተሰቦች የሚያጋጥሟቸውን ስጋቶችና ውጥረቶች ያውቃል። በምሳሌዎቹም ውስጥ ይጠቅሳቸዋል። ለምሳሌ ጀብዱ ፍለጋ ቤታቸውን ትቶ ስለሚሄድ በሉቃስ ወንጌል ምዕራፍ 15 ከቁጥር 11 እስከ 32 ወይም ስለማይታዘዙ በማቴዎስ ወንጌል ምዕራፍ 21 ከቁጥር 28 እስከ 31 ወይም ለሁከት ስለሚጋለጡ ልጆች በማርቆስ ወንጌል ምዕራፍ 12 ከቁጥር 1 እስከ 9 ምሳሌ ተናገረ። በሰርግ ግብዣ ላይ ወይን በማለቁ ለደረሰው ለውርደት የተቃረበበትን ሁኔታ በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 10 ለግብዣ ተጠርቶ ስላልመጡ እንግዶች በማቴዎስ ወንጌል ምዕራፍ 22 ከቁጥር 1 እስከ 10 እንዲሁም አንድ ሳንቲም ስለጠፋባት ድሃ ቤተሰብ ጭንቀት በሉቃስ ወንጌል ምዕራፍ 15 ከቁጥር 8 እስከ 10 ያወሳል። የእግዚአብሔር ቃል ተራ ረቂቅ ሐሳብ ሳይሆን ችግርና መከራ ለደረሰበት ለእያንዳንዱ ቤተሰብ የመጽናናትና የወዳጅነት ምንጭ እንደሆነ ከዚህ አጭር ግምገማ መረዳት እንችላለን። ምክንያቱም የእግዚአብሔር ቃል የጉዟቸውን ግብ ያሳያቸዋል። እግዚአብሔር እምባን ሁሉ ከዓይናቸው ያብሳል። ከእንግዲህ ወዲህ ሞት ወይም ሐዘን ወይም ለቅሶ ወይም ሥቃይ አይኖርም። ራእይ መልእክት ምዕራፍ 21 ከቁጥር 4 የእጆቹ ሥራ በመዝሙረ ዳዊት 128 መጀመሪያ ላይ የድካምህን ፍሬ ትበላለህ፣ ትባረካለህ፣ ይሳካልሃልም
በመዝሙረ ዳዊት ምዕራፍ 128 ከቁጥር 2 የተባለለት አባት በራሱ እጅ ሥራ የቤተሰቡን አካላዊ ደህንነትና ሰላም የሚጠብቅ ታታሪ ሠራተኛን ይመስላል። ከመጽሐፍ ቅዱስ የመጀመሪያ ገጾች አንስቶ ሥራ የሰው ልጅ ክብር ዋና አካል እንደሆነ መረዳት ይቻላል። በእነዚህም ገጾች ላይ እግዚአብሔር አምላክ ሰውን ወስዶ እንዲያለማትና እየተንከባከበ እንዲጠብቃት በዕደን የአትክልት ስፍራ አስቀመጠ። ዘፍጥረት ምዕራፍ 2 ከቁጥር 15 ተብሎ የተጻፈውን እናነባለን። ሰው ምድርን የሚያለማ የተፈጥሮ ኃይሎችን የሚቆጣጠርና የእለት ጉርሱን ለማግኘት የሚጥር መዝሙረ ዳዊት ምዕራፍ 127 ከቁጥር 2 እንዲሁም የራሱን ስጦታዎችና ክህሎቶች የሚያዳብር ሠራተኛ ሆኖ ቀርቧል። እግዚአብሔር በሕይወት ዘመን ሁሉ የኢየሩሳሌምን ብልጽግና ያሳየ የልጅ ልጅ ለማየትም ያብቃል። በመዝሙረ ዳዊት ምዕራፍ 128 ከቁጥር 5 እስከ 6 ተብሎ እንደተጻፈ ሥራ የኅብረተሰብን እድገት ያመቻቻል፣ ለቤተሰብም ምግብን፣ መረጋጋትንና ፍሬያማነትን ያስገኛል። መጽሐፈ ምሳሌ በቤተሰብ ውስጥ የእናቶችን ልፋት ያስረዳል። የእነርሱ የዕለት ተዕለት ሥራ በባሎቻቸውና በልጆቻቸው ዘንድ እንደሚያስመሰግናቸው በዝርዝር ይናገራል። ሐዋርያው ጳውሎስም በሌሎች ላይ ሸክም ሳይሆን በራሱ እጆች እየሠራ መተዳደሪያውንም በማግኘቱ ይመካ ነበረ። በሐዋርያ ሥራ ምዕራፍ 18 ከቁጥር 3 እና በአንደኛ ቆሮንቶስ መልእክት ምዕራፍ 4 ከቁጥር 12 እና ምዕራፍ 9 ከቁጥር 12 ጳውሎስ የሥራን አስፈላጊነት ስለተረዳ ለሚያስተምራቸው ክርስቲያን ማኅበረሰቦች ሊሠራ የማይወድ አይብላ። በሁለተኛ ተሰሎንቄ መልእክት ምዕራፍ 3 ከቁጥር 10 በአንደኛ ተሰሎንቄ መልእክት ምዕራፍ 4 ከቁጥር 11 የሚል ጥብቅ ትእዛዝ ሰጣቸው። በመጽሐፍ ሩት ውስጥ እንደተጻፈው በሥራ አጥነትና በቋሚ ሥራ አጥነት ምክንያት የሚደርሰውን ሥቃይ መረዳት እንችላለን። ኢየሱስም ሥራ ፈቶ በገበያ ቦታ ስለ ቆሙ ሠራተኞች በምሳሌ ተናገራቸው። በማቴዎስ ወንጌል ምዕራፍ 20 ከቁጥር 1 እስከ 16 እርሱ ራሱ በድህነትና በረሃብ የሚሰቃዩ ሰዎችን በአካል ያውቃቸዋል። ዛሬም በብዙ አገሮች ውስጥ የሥራ ዕድል መጥፋት በቤተሰብ ሕይወት ላይ ስጋት ማስከተሉ አሳዛኝ ሁኔታ ነው። ከዚህ ሌላ በኃጢአት ምክንያት እየታየ ያለውን ማኅበራዊ ውድቀት፣ ለምሳሌ ሰዎች ተፈጥሮን እንደፈለጉ ሲያወድሙ በስግብግብነትና በጭካኔ ሲበዘብዙት እያየን ዝም ማለት አንችልም። ይህ ድርጊት ምድርቱን ወደ ባድማነት በዘፍጥረት መጽሐፍ ምዕራፍ 3 ከቁጥር 17 እስከ 19 እና ከኤልያስ ጀምሮ ነቢያት ወደ ኮነኑት ማኅበራዊና ኢኮኖሚያዊ ኢሚዛናዊነት በአንደኛ ነገሥት ምዕራፍ 21 ላይ እንዲሁም ኢየሱስም ራሱ ወደ ነቀፈው ኢፍትሐዊነት በሉቃስ ወንጌል ምዕራፍ 12 ከቁጥር 13 እና ምዕራፍ 16 ከቁጥር 1 እስከ 31 ያመራል።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ

በቀዳሚው ዜናችን እናቀርብላችኋለን። ብፁዕ ካርዲናል ፒየትሮ ፓሮሊን በአሜሪካ የሚፈጸም የሞት ቅጣት ወደ መዝናኛነት መቀየር የለበትም ሲሉ ማሳሰባቸውን በሁለተኛው ዜናችን እናስደምጣችኋለን። ብፁዕ ካርዲናል አንቶኒዮ ታግሌ አዲስ የካርዲናሎች ጽህፈት ቤት ኃላፊ ሆነው መመረጣቸውን በሶስተኛው ዜናችን እናስደምጣችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራት ወልደ ጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ የአምሮ ጤና አገልግሎትን መሰረት ያደረገ የጸሎት ሐሳብ ይፋ አደረጉ። ሩስ ሊቃነ ጳጳሳት ሊዮ 14ኛ የአምሮ ጤና አገልግሎትን መሰረት ያደረገ የጥቅምት ወር የጸሎት ሐሳብ ይፋ ያደረጉ ሲሆን በዚህ ሐሳባቸው ቤተክርስቲያን በአምሮ ጤና ችግር የሚሰቃዩትን ሳታገላቸው አብራቸው እንድትቆም ጥሪ ያቀርባሉ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለጥቅምት ወር ያዘጋጁትን የጸሎት ሐሳብ ከርዕሰ ሊቃነ ጳጳሳት ጋር እንጸልይ በሚለው የቪዲዮ ቅንብር በኩል ይፋ አድርገዋል። በርዕሰ ሊቃነ ጳጳሳት ዓለም አቀፍ የጸሎት አውታረ መረብ አማካኝነት በተዘጋጀው የቪዲዮ ቅንብር ላይ ቤተክርስቲያን የአእምሮ ጤና ችግር ላለባቸው ሰዎች ተገቢውን እንክብካቤ በመስጠት ክብርና ተስፋ የሚገኝበት እንግዳ ተቀባይ ቤት እንድትሆን በማለት ጸሎታቸውን አቅርበዋል። የአእምሮ ህመምተኞችና የአእምሮ ጤና ባለሙያዎች ጠባቂ የሆነችው የቅድስት ድንፊናን ምስል በእጃቸው በመያዝ የልባችንን ጥልቅ ስሜትና አንዳንድ ጊዜ ማንም የማያያቸውን ቁስሎች ወደሚያውቀው የሕይወት አምላክ ዘንድ ጸሎታቸውን አቅርበዋል። ዛሬ በአእምሮ ጤና ችግር ለሚሰቃዩት እንዲሁም በጭንቀት ወይም በሌላ የአእምሮ ህመም ምክንያት ብቻቸውን የሚሰቃዩ ወንድሞቻችንንና እህቶቻችንን በፊትህ እናቀርባለን ሲሉ ጸሎታቸውን አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ክርስቲያኖች የአእምሮ ህመምተኞችን ችላ ላሉባቸው፣ ላገለሏቸውና መድሎ ላደረጉባቸው ጊዜያት በሙሉ ከእግዚአብሔር ዘንድ ይቅርታን ጠይቀዋል። ቤተ ክርስቲያን ማንንም ሳታገል አብራቸው የምትጓዝ፣ በማንም ሳትፈርድ የምታዳምጥ፣ ያለ ፍርሃት የምትቀርብና ለሁሉም ሰው ቦታ ያላት አስተማማኝ ስፍራ እንድትሆን ጸሎታቸውን አቅርበዋል። የአእምሮ ጤና ባለሙያዎችን በጸሎታቸው ያስታወሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለቤተሰብ አባላት በፈቃደኝነት የሚያገለግሉትን ጨምሮ እንክብካቤን ለሚያደርጉት ሰዎችም እግዚአብሔር ጥንካሬንና ርኅራይን እንዲያበዛላቸው ጸልየዋል። የአእምሮ ጤና እንክብካቤን በማኅበረሰባችን በቤተ ክርስቲያን ሕይወትና አገልግሎት ውስጥ መቀበልንና ማካተትን የሚያስተምር መንፈስህን በእኛ ላይ አውርድ ብለው እንዲሁም ፈጽሞ የማይተውና ሁልጊዜም የሚያድስ የሕያው ምሕረት ምልክቶች እንድንሆን ያድርገን ሲሉ ጸሎታቸውን ደምድመዋል። ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጸሎት ሐሳብ ጋር የወጣው መግለጫ በዓለም ዙሪያ ከአንድ ቢሊዮን በላይ ሰዎች በአእምሮ ህመም እንደሚሰቃዩ፣ በአንጻሩ ደግሞ ለአእምሮ ጤና የሚውለው የመንግሥት ወጪ ከጠቅላላው የጤና በጀት 2% ብቻ መሆኑን አስታውቋል። የርዕሰ ሊቃነ ጳጳሳት ዓለም አቀፍ የጸሎት አውታረ መረብ ዋና ዳይሬክተር አባ ክርስቶባል ፎኔስ የአእምሮ ህመም ያለባቸው ብዙ ሰዎች ስለ ጉዳዩ መናገር እንደማይችሉ ወይም ፍርድና አለመግባባት እንዳጋጠማቸው ገልጸዋል። እንደ ቤተ ክርስቲያን ልባችንን ለዚህ እውነታ በመክፈት በጥቅምት ወር ለአእምሮ ህመምተኞችና ለሚንከባከቧቸው በሙሉ አብረን ለመጸለይ የምንሰበሰበው ለዚህ ነው ብለዋል። መግለጫው በተጨማሪም የአእምሮ ህመምተኞችንና ቤተሰቦቻቸውን የሚደግፉ የካቶሊካዊት ቤተ ክርስቲያን የአእምሮ ጤና አገልግሎቶች፣ ዩኒቨርሲቲዎች፣ ቁምስናዎችና የድጋፍ ሰጭ ቡድኖች ሥራዎችን አጉልቷል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ብፁዕ ካርዲናል ፔትሮ ፓሮሊን በአሜሪካ የሚፈጸም የሞት ቅጣት ወደ መዝናኛነት መቀየር የለበትም ሲሉ አሳሰቡ። በሮም ስለ ጆን ሄንሪ ኒውማን በተዘጋጀው መድረክ ላይ የተገኙት የቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊን አሜሪካ ውስጥ የኒዳል ሐሰንን የሞት ቅጣት አፈጻጸም በቀጥታ ለማሰራጨት የቀረበውን እቅድ በማስመልከት በሰጡት አስተያየት ሞትን ወደ መዝናኛ ትዕይንት መቀየር ተቀባይነት የለውም ሲሉ ገልጸዋል። በዚህ ዘመን ማንም ሰው እንዲህ አይነት ዘዴን ለመጠቀም መፈለጉን ለመረዳት የሚያስቸግር ነው ያሉት ብፁዕ ካርዲናል ፔትሮ ፓሮሊን ዓላማው ምን እንደሆነ ባላውቅም ሞትን ወደ መዝናኛ ትዕይንት መቀየር በእርግጠኝነት

ተቀባይነት የለውም ብለው ግለሰቡ ምንም ያህል ጥፋተኛ ቢሆንም ሌሎች አማራጭ መንገዶች አሉ ሲሉ ተናግረዋል። ብፁዕ ካርዲናል ፔትሮ ፓሮሊን ይህን አስተያየት የሰጡት እንደ ጎርጎሮሳውያኑ በ2009 ዓመተ ምህረት በፎርት ሁድ ለተፈጸመው እልቂት ጥፋተኛ የተባሉት የቀድሞ የአሜሪካ ጦር ዋና አዛዥ ሜጀር ጄኔራል ኒዳል ሐሰን በጥይት ተደብድበው የሚገደሉበት የሞት ቅጣት አፈጻጸም ፔንታጎን በቀጥታ ለማሰራጨት ባሳለፈው ውሳኔ ላይ በመመስረት እንደሆነ ታውቋል። ብፁዕ ካርዲናል ፔትሮ ፓሮሊን የቤተ ክርስቲያኗ አቋም የሞት ቅጣትን ሙሉ በሙሉ መቃወም ከሰው ልጅ ክብር ጋር የማይጣጣምና ወንጀልን ለመከላከል ወይም ለመግታት የማይጠቅም ነው ሲሉ በድጋሚ አጽንኦት ሰጥተዋል። ብፁዕነታቸው ይህን የተናገሩት አርብ መስከረም 29 2019 ዓ.ም ምሽት በሮም ለጆን ሄንሪ ኒውማን በቀረበው ዝግጅት ላይ ከጋዜጠኞች ጋር በነበራቸው ቆይታ ሲሆን የአሜሪካ ካቶሊክ ብፁዓን ጳጳሳት ጉባኤ ፕሬዚደንት ሊቀ ጳጳስ ፖል ኮክሊ በጉዳዩ ላይ ቀደም ሲል መናገራቸውን በማስታወስ ጉዳዩን በማስመልከት ቅድስት መንበር መግለጫ እንደምትሰጥ ተናግረዋል። ጋዜጠኞቹ አርብ ዕለት ለ85 ዓመቷ ደቡብ አፍሪካዊት የሕግ ባለሙያ ናቫኔቴም ፒላይ ስለተሰጠው የኖቤል የሰላም ሽልማት በማስመልከት ካርዲናሉን ጠይቀዋቸዋል። ወይዘሮ ናቫኔቴም ፊላይ የዓለም አቀፍ የወንጀለኞች ፍርድ ቤት ዳኛና እንደ ጎርጎሮሳውያኑ ከ2008 እስከ 2014 ዓ.ም ድረስ የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ሆነው አገልግለዋል። ብፁዕ ካርዲናል ፔትሮ ፓሮሊን ለጋዜጠኞቹ በሰጡት አስተያየት ሰዎች ለሰብአዊ መብቶች መቆማቸው አዎንታዊ ነው ሲሉ ገልጸውታል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ብፁዕ ካርዲናል አንቶኒዮ ታግሌ አዲስ የካርዲናሎች ጽህፈት ቤት ኃላፊ ሆነው ተመረጡ። በቅድስት መንበር ለሕዝቦች የመጀመሪያ ስብከተ ወንጌል ማስፋፊያ ጽህፈት ቤት አስተባባሪና ከሮም ቤተ ክርስቲያን ጋር ሙሉ አንድነት ያላቸው የልዩ ልዩ ስርዓተ አምልኮ ካቶሊክ ቤተ ክርስቲያናት ጽህፈት ቤት ኃላፊ ብፁዕ ካርዲናል ሉዊስ አንቶኒዮ ታግለ የካርዲናሎች ጽህፈት ቤት አዲስ ኃላፊ እንዲሆኑ ተመርጠዋል። ብፁዕ ካርዲናል ሉዊስ አንቶኒዮ ታግለ ለዚህ ኃላፊነት የተመረጡት ከዚህ በፊት የካርዲናሎች ጽህፈት ቤት አስተባባሪ የነበሩትን ብፁዕ ካርዲናል ጆቫኒ ባቲስታ ሬን በመተካት እንደሆነ ታውቋል። የ92 ዓመቱ ብፁዕ ካርዲናል ጆቫኒ ባቲስታ ሬ በዓለም ካሉ ጥንታዊ ጽህፈት ቤቶች አንዱ የሆነውን የካርዲናሎች ጽህፈት ቤትን ለሰባት ዓመታት ያህል የመሩ ሲሆን እርሳቸውን የተኳቸው በቅድስት መንበር ለሕዝቦች የመጀመሪያ ስብከተ ወንጌል ማስፋፊያ ጽህፈት ቤት አስተባባሪና ከሮም ቤተ ክርስቲያን ጋር ሙሉ አንድነት ያላቸው ካቶሊክ ቤተ ክርስቲያናት ጳጳሳዊ ጽህፈት ቤት ኃላፊ ብፁዕ ካርዲናል ሉዊስ አንቶኒዮ ታግሌ ናቸው። እንደ ቅድስት መንበር መግለጫ ብፁዕ ካርዲናል ሉዊስ አንቶኒዮ ታግለ ለከፍተኛ የቤተ ክርስቲያን የኃላፊነት ማዕረግ የተመረጡት የጽህፈት ቤቱ ብፁዓን ካርዲናሎች ሐሙስ መስከረም 28 2019 ዓ.ም ባካሄዱት ምርጫ ሲሆን ሹመታቸው ይፋ የተደረገው አርብ መስከረም 29 2019 ዓ.ም እንደሆነ ታውቋል። ከቀድሞ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ እስከ አሁን ድረስ ባለፉት አራት ርዕሳነ ሊቃነ ጳጳሳት ሐዋርያዊ ሥልጣን ወቅት በከፍተኛ ጳጳሳዊ ጽህፈት ቤት ውስጥ አገልግሎታቸውን ያበረከቱት ብፁዕ ካርዲናል ጆቫኒ ባቲስታ ሬ በሮም አቅራቢያ የሚገኝ የሳቢና ፖጃ ማርቴቶ ቤተ ክርስቲያን መሪና የቀድሞ የካርዲናሎች ጽህፈት ቤት አስተባባሪ የሚለውን ማዕረግ ይዘው እንደሚቆዩ ታውቋል። ይህ አዲሱ የአገልግሎት እርከን ነፍሲሄር ርዕሰ ሊቃነ ጳጳሳት ፍራንችስኮስ እንደ ጎርጎሮሳውያኑ በ2019 ዓ.ም ሥልጣናቸውን መሠረት በማድረግ የጀመሩት የታድሶ ዕቅድ ክፍል ሲሆን ሚናውም የዕድሜ ልክ ሳይሆን ለአምስት ዓመትና ሊታደስ የሚችል የአንድ ጊዜ ብቻ እንዲሆን ማድረጋቸው ይታወሳል። ውሳኔው የመነጨው የካርዲናሎች ቁጥር ከባህላዊው 120 ምራጭ ካርዲናሎች በላይ በ15 በልጦ በተገኘበትና ከባድ ኃላፊነቶች በካርዲናሎች ጽህፈት ቤት አስተባባሪ ላይ ጫና እያሳደሩ በመጡበት ወቅት እንደነበር ይታወሳል። ነፍሲሄር ርዕሰ ሊቃነ ጳጳሳት ፍራንችስኮስ የካርዲናሎች ጽህፈት ቤት አስተባባሪ ምርጫ ሕገ ቀኖና አንቀጽ 352 ዝባር 2 እንደሚደነግገው ለተወሰነ የሥልጣን ዘመንና ለሁለተኛ ጊዜ የመሾም ዕድልን በማስቀመጥ አረጋግጠዋል። የካርዲናሎች ጽህፈት ቤት አስተባባሪ የነበሩት ብፁዕ ካርዲናል አንጀሎ ሶዳኖን እንደ ጎርጎሮሳውያኑ 2020 ዓ ም የተኩት ብፁዕ ካርዲናል ጆቫኒ ባቲስታ ሬ እንደ ጎርጎሮሳውያኑ በመጋቢት ወር 2013 ዓ ም በተካሄደው የርዕሰ ሊቃነ ጳጳሳት ምርጫ ወቅት ያከናወኑትን ስራ በማድነቅ ርዕሰ ሊቃነ ጳጳሳት ፍራንችስኮስ በ2025 ዓ ም በድጋሚ እንደመረጧቸው ይታወሳል። ብፁዕ ካርዲናል ጆቫኒ ባቲስታ ሬ በዚያን ጊዜ በቅድስት መንበር እንደራሴነት በቀድሞ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ የሐዋርያዊ ሥልጣን ወቅት በቅድስት መንበር ጽህፈት ቤት ውስጥ የጠቅላላ ጉዳዮች አማካሪና ምትክ እንዲሁም እንደ ጎርጎሮሳውያኑ ከ2000 እስከ 2010 ዓ ም ድረስ የብፁዓን ጳጳሳት ጉባኤ ኃላፊ ሆነው ማገልገላቸው ይታወሳል።
ርዕሰ ሊቃነ ጳጳሳት ፍራንቺስኮስ እንደ ጎርጎሮሳውያኑ በጥር 7 2025 ዓ.ም ብፁዕ ካርዲናል ጆቫኒ ባቲስታ ሬይን ለሁለተኛ ጊዜ የሾሟቸው ሲሆን አርጀንቲናዊውን ብፁዕ ካርዲናል ሊዮናርዶ ሳንድሪን የካርዲናሎች ጽህፈት ቤት ምክትል አስተባባሪ በማድረግ እንደገና መሾማቸው ይታወሳል። ብፁዕ ካርዲናል ጆቫኒ ባቲስታ ሬ የካርዲናሎች ጽህፈት ቤትን ለሶስት ወራት ከመሩ በኋላ እንደ ጎርጎሮሳውያኑ በሚያዝያ 26 2025 ዓ.ም የርዕሰ ሊቃነ ጳጳሳት ፍራንቺስኮስ የቀብር ሥነ ሥርዓት መርተዋል። እንዲሁም የቀጣዩ ርዕሰ ሊቃነ ጳጳሳት ምርጫን ለማካሄድ በተጠራው የመላው መራጭ ካርዲናሎች ስብሰባ መጀመሪያ ግንቦት 7 2025 ዓ.ም ጠዋት የቀረበውን የመሥዋዕተ ቅዳሴ ሥነ ሥርዓት መርተዋል። የ92 ዓመቱ ብፁዕ ካርዲናል ጆቫኒ ባቲስታ ሬ በጣሊያን የቦርኖ ተወላጅ ሲሆኑ ለቤተ ክርስቲያን ሲሰጡ የቆዩትን አገልግሎት በዚህ ያጠናቀቁ ሲሆን በኤስያ ቤተ ክርስቲያን እንዲሁም በዓለም አቀፍ ቤተ ክርስቲያን ውስጥ በሰፊው በሚታወቁት በብፁዕ ካርዲናል ሉዊስ አንቶኒዮ ታግሌ ተተክተዋል። ብፁዕ ካርዲናል ሉዊስ አንቶኒዮ ታግሌ ቀደም ሲል ፕሮፓጋንዳ ፊዴ በመባል በሚታወቀው ጳጳሳዊ ጽህፈት ቤት ውስጥ ከሚገኙ ሁለት መምሪያዎች መካከል አንዱን የመሩ ሲሆን ከዓለም ካርዲናሎች መካከል አንዱ ሆነው ካርዲናሎችን ቢመሩም ነገር ግን ከሌሎች ካርዲናሎች ጋር በተዋረድ የአስተዳደር ስልጣን ሳይሆን ይልቁንም ተግባሮቻቸውን በማስተባበር ረገድ እንደሚሆን ታውቋል። የካርዲናሎች ጽህፈት ቤት ኃላፊ ዋና ተግባር ዕድሜው ከ80 ዓመት በታች ከሆነና በዚህ ምክንያት ከመራጭ ካርዲናሎች መካከል አንዱ በመሆን ርዕሰ ሊቃነ ጳጳሳት እስከሚመረጡበት ጊዜ ድረስ የሚካሄደውን ማንኛውንም የካርዲናሎች ስብሰባ በፕሬዚደንትነት መምራት እንደሆነ ይታወቃል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁን የቅዳሜ መስከረም 30 2019 ዓ.ም ዝግጅታችንን ነው።

ክቡራትና ክቡራን አድማጮቻችን ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ነፍሴር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል የሕመምና የደም መንገድ በሚል ንዑስ ርዕስ ከአንቀጽ 18 እስከ አንቀጽ 24 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን። ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን፣ ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን

የሕማምና የደም መንገድ በመዝሙረ ዳዊት ምዕራፍ 128 ላይ የቀረበው ምሳሌ በመላው የመጽሐፍ ቅዱስ ውስጥ ካለው መራራ እውነት ማለትም ቤተሰቦችንና የሕይወትና የፍቅር ሱታፊያቸውን ከሚያፈርስ ሲቃይ ክፋትና ብጥብጥ ጋር የሚጣረስ አይደለም። ኢየሱስ ስለ ጋብቻ ያስተማረው ትምህርት በማቴዎስ ወንጌል ምዕራፍ 19 ከቁጥር 3 እስከ 9 ከፍቺ ክርክር ውስጥ ተካቶ የቀረበው ምክንያት ስላለው ነው። የእግዚአብሔር ቃል ከጥንት ጀምሮ በኃጢአት ምክንያት በወንድና በሴት መካከል ያለው የፍቅርና የንጽህና ግንኙነት ወደ መበላለጥ የሚዞርበት አሳዛኝ ሁኔታ መኖሩን ሲያረጋግጥ ፍላጎትሽ ወደ ባልሽ ይሆናል፣ እርሱም የበላይሽ ይሆናል። በዘፍጥረት መጽሐፍ ምዕራፍ 3 ከቁጥር 16 ይላል። ቃየል አቤልን ከገደለበት ጊዜ ጀምሮ ያለው ይህ የሥቃይና የደም መፋሰስ ሐረግ በብዙ የመጽሐፍ ቅዱስ ገጾች ውስጥ ተያይዞ ይገኛል። በአበው በአብርሃም በይስሐቅና በያዕቆብ ልጆችና ሚስቶች መካከል ውዝግቦች እንደነበሩ፣ በዳዊት ቤተሰብ ውስጥ አሳዛኝ ሁኔታዎችና ብጥብጦች እንደተከሰቱ፣ በጦቢያስ ታሪክ ውስጥ የቤተሰብ ችግሮች እንደነበሩ፣ እንዲሁም ኢዮብ ወንድሞቼን ከኔ አርቀዋል፣ ዘመዶቼ ትተውኛል፣ ወዳጆቼም ረስተውኛል፣ እስትንፋሴ ለሚስቴ እንኳን የሚያስጠላ ሆነ፣ የገዛ ወንድሞቼም ተጸየፉኝ በኢዮብ መጽሐፍ ምዕራፍ 19 ከቁጥር 13 እስከ 14 እና ከቁጥር 17 እስከ ማለት ድረስ አማሮ እንደ ተናገረ እናነባለን። ኢየሱስ ራሱ ወደ ባዕድ አገር ከተሰደደ ድሃ ቤተሰብ ተወለደ። አማቱ የታመመችበትን የጴጥሮስን ቤት ጎበኘ። በማርቆስ ወንጌል ምዕራፍ 1 ከቁጥር 30 እስከ 31 በኢዮርዮስና በአልዓዛር ቤት በደረሱ የሞት መርዶች ምክንያት ሐዘኑን ገለጸ። በማርቆስ ወንጌል ምዕራፍ 5 ከቁጥር 22 እስከ 24 እና ከቁጥር 35 እስከ 43 በዮሐንስ ወንጌል ምዕራፍ 11 ከቁጥር 1 እስከ 44 በናይን ከተማ የምትኖር አንዲት መበለት በልጇ ሞት አምርራ ስታለቅስ ሰማ። በሉቃስ ወንጌል ምዕራፍ 7 ከቁጥር 11 እስከ 15 በትንሽ ከተማ ውስጥ የሚኖር አባት የምጥል በሽታ ስላለበት ልጁ ሲማጸናይ። በማርቆስ ወንጌል ምዕራፍ 9 ከቁጥር 17 እስከ 27 ወደ ቀረጥ ሰብሳቢዎቹ ወደ ማቴዎስና ዘኪዩስ ቤት ሄደ። ማቴዎስ ወንጌል ምዕራፍ 9 ከቁጥር 9 እስከ 13 በፈሪሳዊው በሲሞን ቤት ላገኘች ኃጢአተኛ ሴት ተናገረ። ሉቃስ ወንጌል ምዕራፍ 7 ከቁጥር 36 እስከ 50 ስለዚህ ኢየሱስ ቤተሰቦች የሚያጋጥሟቸውን ስጋቶችና ውጥረቶች ያውቃል፣ በምሳሌዎቹም ውስጥ ይጠቅሳቸዋል። ለምሳሌ ጀብዱ ፍለጋ ቤታቸውን ትቶ ስለሚሄድ በሉቃስ ወንጌል ምዕራፍ 15 ከቁጥር 11 እስከ 32 ወይም ስለማይታዘዙ በማቴዎስ ወንጌል ምዕራፍ 21 ከቁጥር 28 እስከ 31 ወይም ለሁከት ስለሚጋለጡ ልጆች በማርቆስ ወንጌል ምዕራፍ 12 ከቁጥር 1 እስከ 9 ምሳሌ ተናገረ። በሰርግ ግብዣ ላይ ወይን በማለቁ ለደረሰው ለውርደት የተቃረበበትን ሁኔታ በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 10 ለግብዣ ተጠርቶ ስላልመጡ እንግዶች በማቴዎስ ወንጌል ምዕራፍ 22 ከቁጥር 1 እስከ 10 እንዲሁም አንድ ሳንቲም ስለጠፋባት ድሃ ቤተሰብ ጭንቀት በሉቃስ ወንጌል ምዕራፍ 15 ከቁጥር 8 እስከ 10 ያወሳል። የእግዚአብሔር ቃል ተራ ረቂቅ ሐሳብ ሳይሆን ችግርና መከራ ለደረሰበት ለእያንዳንዱ ቤተሰብ የመጽናናትና የወዳጅነት ምንጭ እንደሆነ ከዚህ አጭር ግምገማ መረዳት እንችላለን። ምክንያቱም የእግዚአብሔር ቃል የጉዟቸውን ግብ ያሳያቸዋል። እግዚአብሔር እንባን ሁሉ ከዓይናቸው ያብሳል። ከእንግዲህ ወዲህ ሞት ወይም ሐዘን ወይም ለቅሶ ወይም ሥቃይ አይኖርም። ራእይ መልእክት ምዕራፍ 21 ከቁጥር 4 የእጆቹ ሥራ በመዝሙረ ዳዊት 128 መጀመሪያ ላይ የድካምህን ፍሬ ትበላለህ፣ ትባረካለህ፣ ይሳካልሃልም
በመዝሙረ ዳዊት ምዕራፍ 128 ከቁጥር 2 የተባለለት አባት በራሱ እጅ ሥራ የቤተሰቡን አካላዊ ደህንነትና ሰላም የሚጠብቅ ታታሪ ሠራተኛን ይመስላል። ከመጽሐፍ ቅዱስ የመጀመሪያ ገጾች አንስቶ ሥራ የሰው ልጅ ክብር ዋና አካል እንደሆነ መረዳት ይቻላል። በእነዚህም ገጾች ላይ እግዚአብሔር አምላክ ሰውን ወስዶ እንዲያለማትና እየተንከባከበ እንዲጠብቃት በዕደን የአትክልት ስፍራ አስቀመጠ። ዘፍጥረት ምዕራፍ 2 ከቁጥር 15 ተብሎ የተጻፈውን እናነባለን። ሰው ምድርን የሚያለማ የተፈጥሮ ኃይሎችን የሚቆጣጠርና የእለት ጉርሱን ለማግኘት የሚጥር መዝሙረ ዳዊት ምዕራፍ 127 ከቁጥር 2 እንዲሁም የራሱን ስጦታዎችና ክህሎቶች የሚያዳብር ሠራተኛ ሆኖ ቀርበዋል። እግዚአብሔር በሕይወት ዘመን ሁሉ የኢየሩሳሌምን ብልጽግና ያሳየ የልጅ ልጅ ለማየትም ያብቃል። በመዝሙረ ዳዊት ምዕራፍ 128 ከቁጥር 5 እስከ 6 ተብሎ እንደተጻፈ ሥራ የኅብረተሰብን እድገት ያመቻቻል፣ ለቤተሰብም ምግብን፣ መረጋጋትንና ፍሬያማነትን ያስገኛል። መጽሐፈ ምሳሌ በቤተሰብ ውስጥ የእናቶችን ልፋት ያስረዳል። የእነርሱ የዕለት ተዕለት ሥራ በባሎቻቸውና በልጆቻቸው ዘንድ እንደሚያስመሰግናቸው በዝርዝር ይናገራል። ሐዋርያው ጳውሎስም በሌሎች ላይ ሸክም ሳይሆን በራሱ እጆች እየሠራ መተዳደሪያውንም በማግኘቱ ይመካ ነበረ። በሐዋርያ ሥራ ምዕራፍ 18 ከቁጥር 3 እና በአንደኛ ቆሮንቶስ መልእክት ምዕራፍ 4 ከቁጥር 12 እና ምዕራፍ 9 ከቁጥር 12 ጳውሎስ የሥራን አስፈላጊነት ስለተረዳ ለሚያስተምራቸው ክርስቲያን ማኅበረሰቦች ሊሠራ የማይወድ አይብላ። በሁለተኛ ተሰሎንቄ መልእክት ምዕራፍ 3 ከቁጥር 10 በአንደኛ ተሰሎንቄ መልእክት ምዕራፍ 4 ከቁጥር 11 የሚል ጥብቅ ትእዛዝ ሰጣቸው። በመጽሐፍ ሩት ውስጥ እንደ ተጻፈው በሥራ አጥነትና በቋሚ ሥራ አጥነት ምክንያት የሚደርሰውን ሥቃይ መረዳት እንችላለን። ኢየሱስም ሥራ ፈትቶ በገበያ ቦታ ስለ ቆሙ ሠራተኞች በምሳሌ ተናገራቸው። በማቴዎስ ወንጌል ምዕራፍ 20 ከቁጥር 1 እስከ 16 እርሱ ራሱ በድህነትና በረሃብ የሚሰቃዩ ሰዎችን በአካል ያውቃቸዋል። ዛሬም በብዙ አገሮች ውስጥ የሥራ ዕድል መጥፋት በቤተሰብ ሕይወት ላይ ስጋት ማስከተሉ አሳዛኝ ሁኔታ ነው። ከዚህ ሌላ በኃጢአት ምክንያት እየታየ ያለውን ማኅበራዊ ውድቀት፣ ለምሳሌ ሰዎች ተፈጥሮን እንደፈለጉ ሲያወድሙ፣ በስግብግብነትና በጭካኔ ሲበዘብዙት እያየን ዝም ማለት አንችልም። ይህ ድርጊት ምድርቱን ወደ ባድማነት በዘፍጥረት መጽሐፍ ምዕራፍ 3 ከቁጥር 17 እስከ 19 እና ከኤልያስ ጀምሮ ነቢያት ወደ ኮነኑት ማኅበራዊና ኢኮኖሚያዊ ኢሚዛናዊነት በአንደኛ ነገሥት ምዕራፍ 21 ላይ እንዲሁም ኢየሱስም ራሱ ወደ ነቀፈው ኢፍትሐዊነት በሉቃስ ወንጌል ምዕራፍ 12 ከቁጥር 13 እና ምዕራፍ 16 ከቁጥር 1 እስከ 31 ያመራል።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።